በጭሱ ቀርለ በሽሮ ወላይ ሳፈስ ከለሻለ ከሰረ ጆኒ ቪአይ ከለንጎ ትረንቺ ሳፈስ ለዚ እቺ ኮለ ከስቆለ ሰሶ